0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ድሮ የዛሬን ቀን ተማሪዎች በመጥፎ ጥሩ ውጤት የሚያዝኑ ወይም የሚደሰቱ ምናልባትም የሚሸለሙበት ዕለት ነበር። ሰኔ 30 ዘንድሮስ? አመቱ ግን ያው 2018 ነው። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን ጠቅላይ ሚኒስትር አብይ አህመድ ህዝባዊ ወያኔ ሓርነት ትግራይ ለጦርነት እየተዘጋጀ ነው ሲሉ፣ የዚያው የትግራይ ክልል ወጣቶች ደግሞ አፈሳና የጦርነት ዝግጅት እንዳሳሰባቸው እየተናገሩ ነው። የዳግም ጦርነት ዝግጅት ወቀሳና ስጋቱን ዜና መጽሔቱ በሁለት ዘገቦች አስተነትናል። የኢትዮጵያ ምርጫ የጥቃት ኢላማ እንደነበረ፣ የሀገሪቱ ምጣኔ ሀብት ግን ዘንድሮም በ10.2% አድጓል መባሉም ከወደ አዲስ አበባ ተሰምቷል። ሌላው የዜና መጽሔት ርዕሳችን በሱዳኗ ስልታዊ ከተማ አልዑቤድ የተፈጸመው የመብት ጥሰትና ወደፊት ይደርሳል የተባለው ተጨማሪ ጥፋት የተባበሩት መንግስታት የሰብአዊ መብት ኮሚሽንን እያባተለው ይገኛል። ሳምንታዊ ጤናና አካባቢ እምቦጭ የተባለው አረም ጣና ላይ መንሰራፋቱ ያስከተለው ስጋትና የመፍትሄ ሐሳቦችን አሰባጥሮ ይዳስሳል። አውሮፓና ጀርመን፣ የጀርመን ቀኝ ጽንፈኛ ፓርቲ AfD በጀርመንኛ ምህጻሩ ሀገር ለመምራት ተዘጋጅቻለሁ ማለቱን ነው የሚያወሳው። ከዓለም ዜናን ጀምር ማንተጋፍቶት ስለሺ ያሰማናል።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። በህገ መንግስቱ ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ ሲሉም አክሏል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ዴይ የተሰኘ የመታሰቢያ ሰልፍ ከለከለ። የመታሰቢያ ሰልፉ እንዳይከናወን ለማከላከል በዋና ከተማይቱ ፖሊስ ከፍተኛ ቁጥር ያላቸው በከባዱ የታጠቁ የጸጥታ አካላትን ማሰማራቱ ተዘግቧል። በጎረቤት ታንዛኒያም ዛሬ ሰልፉ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ ሁለት ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። ከቆሰሉት መካከል አራቱ ፖሊሶች መሆናቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ዜናው በዝርዝር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም ተገኝተው በሰጡት ማብራሪያ ህገ መንግስቱን በተመለከተ ቀጣዩን ተናግሯል።
3: ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአደግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያል። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም።
2: ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው በሰላም፣ በኢኮኖሚ፣ በመሰረተ ልማትና በማህበራዊ ዘርፎች ላይ ያተኮሩ የተለያዩ ጥያቄዎችም ምላሽ መስጠታቸው ተገልጧል። በዜና መጽሔት ተጨማሪ ዘገባ ይኖረናል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ዴይ የተሰኘ የመታሰቢያ ሰልፍ ከለከለ። የኢኮኖሚያዊ ፍትህ ንቅናቄ የተሰኘ ቡድን የመታሰቢያ ሰላማዊ ሰልፍ በናይሮቢ ለማድረግ ማሳወቁን በማህበራዊ የመገናኛ አውታሩ ይፋ አድርጎ ነበር። 77 ዴ የተሰኘው የመታሰቢያ ሰልፍ እንዳይከናወን ለማከላከል በዋና ከተማይቱ ፖሊስ ከፍተኛ ቁጥር ያላቸው በከባዱ የታጠቁ የጸጥታ አካላትን ማሰማራቱን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። 77 ዴ የሚለው ሐረግ 77 ቀን የሚል ትርጉም ሲኖረው እንደ ጎርጎርስ አቆጣጠር በጁላይ ማለትም 7ኛው ወር በ7ኛው ቀን በ1990 ዓ.ም ኬንያውያን አገራቸው ወደ መድበለ ፓርቲ ስርዓት እንዲመለስ በሰልፍ የጠየቁበት ቀን ነው። ያኔው ፕሬዝዳንት ዳንኤል አራፕ ሞይ ፈላጭ ቆራጭ አገዛዝ ወደ መድበለ ፓርቲ ስርዓት እንዲመለስ ለማስገደድ የተጀመረው ሰልፍ በየአመቱ ይታሰባል። ከቅርብ ጊዜ ወዲህ ግን ይህ የመታሰቢያ ሰልፍ የኬንያ ፕሬዝዳንት ዊሊያም ሩቶን ወደ መቃወሚያ መድረክ ተቀይሯል። ባለፈው አመት ልክ በዛሬው ቀን በነበረው ተቃውሞ ሰልፍ ቢያንስ 38 ሰዎች መገደላቸው ይታወሳል። በዚህ አመት ግን የኬንያ ፖሊስ የመታሰቢያ ሰልፉ እንዳይከናወን ለመከላከል አነስ ያሉ መሰባሰቦችን ጭምር የሚበትኑ በርካታ ፖሊሶችን አሰማርቷል። ባለፈው አመትና ካቻምና ከሰኔ እስከ ሐምሌ ወራት ብቻ ቢያንስ 127 ሰዎች በተቃውሞ ሰልፍ ወቅት ከተገደሉ ወዲህ በርካታ ሰዎች የፖሊስ ያይል አጠቃቀም እንደሚያስፈራቸው መግለጣቸው ተዘግቧል። በጎረቤት ታንዛኒያም ዛሬ ሰልፍ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። ግዳዩ የኢቦላ ወረርሽኝ በኮንጎ ዲሞክራሲያዊ ሪፐብሊክ አሁንም መዛመቱን እንደቀጠለ ነው ተባለ። በኮንጎ ብቻ እስካሁን ድረስ 1561 ሰዎች በተዋሲው መያዛቸውና 506 መሞታቸው ተረጋግጧል። መድኃኒት ያልተገኘለት ቡንዲ ቦጊዮ የተባለው የኢቦላ ተዋሲን ጨምሮ በተከሰቀሰው ወረርሽኝ ከዚህ ቀደም ታይቶ የማይታወቅ ነው ተብሏል። ወረርሽኙ በማዕድን ማውጫዎች ስር ሲሰሩ የቆዩ ሰራተኞች ወደ ቤታቸው ሲመለሱ ይበልጥ መስፋፋቱም ተገልጧል። ኢቦላ ለመከላከል የማገገሚያ ማዕከላት 90% ሙሉ መሆናቸው ሌላ ብርቱ ተግዳሮት መፍጠሩም ተጠቅሷል። ኢቦላ ከሰውነት በሚወጣ ማንኛውም ፈሳሽ የሚተላለፍ ገዳይ በሽታ ነው። ይህ ከቦን ከተማ የራይኖን ዛቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ ሁለት ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። ከቆሰሉት መካከል አራቱ ፖሊስ መሆናቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ፍንዳታዎቹ የደረሱት ዋና ከተማ ደማስቆስ ውስጥ ከቱሪዝም መስሪያ ቤቱ አጠገብ በሚገኘው ባለ አራት ኮከብ ሆቴል አቅራቢያ መሆኑም ተገልጧል። ፍንዳታዎቹ የደረሱበት አቅራቢያ የሚገኘው ሆቴል ፕሬዝዳንት ኢማኑኤል ማክሮ ያረፉበት መሆኑም ተዘግቧል። ሆኖም ፍንዳታዎቹ በደረሱበት ወቅት ፕሬዝዳንቱ ከሶሪያቻቸው አህመድ አልሻራ ጋር በቤተ መንግስት ውስጥ ውይይት እያደረጉ ነበር ተብሏል። ፈንጆቹ በሆቴሉ አቅራቢያ በሚገኝ የቆሻሻ መጣያና የቆሙ መኪናዎች ውስጥ ተጠምደው እንደነበር ባለስልጣናት አሳውቋል። በፍንዳታው ሁለቱም ፕሬዝዳንቶች ላይ አንዳችም ጉዳት አለመድረሱን ፖሊስ አሳውቋል። የዛሬው ፍንዳታ የተከሰተው ከቀናት በፊት በደማስቆስ ከተማ ከሚገኘው የአገሪቱ የፍትህ ሚኒስቴር መስሪያ ቤት አቅራቢያ በአንድ ቡና መጠጫ ቤት ውስጥ የተጠመደ ፈንጂ 10 ሰዎችን ከገደለ በኋላ ነው። በከተማይቱ ለደረሱ ፍንዳታዎች በአጠቃላይ እስካሁን ኃላፊነቱን የወሰደ አካል የለም። ይህ በእንዲህ እንዳለ የሶሪያ ፕሬዝዳንት አህመድ አልሻራ አገራቸው ከፈረንሳይ ጋር ስልታዊ ትብብር መጀመሯን ይፋ አድርጓል። ሁለቱ አገራት በሶሪያ ወደቦችንና የአየር መጓጓዣዎችን በኃይልና የውሃ አቅርቦት ብሎም በጤናው ዘርፍ በጋራ ለመስራት መስማማታቸውን አሳውቋል። ይህንንም ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ጋር ዛሬ በጋራ በሰጡት ጋዜጣዊ መግለጫ ተናግሯል። ሶሪያ ከፈረንሳይ ጋር ወደ ነበራት የቀድሞ ዲፕሎማሲ በፍጥነት በመመለስ አምባሳደሮችን ለመላክ ከፕሬዝዳንት ኢማኑኤል ማክሮ ጋር መስማማታቸውንም አሳውቋል።
4: እኔም ዛሬ ይህን ስገልጥ ደስ እያለኝ ነው። በተቻለ ፍጥነት አምባሳደሮችን በደማስቆና በፓሪስ መካከል ለመለዋወጥ ከዚያም ሙሉ ለሙሉ ወደ ቀድሞ የዲፕሎማሲ ግንኙነት በቶሎ ለማስጀመር ተስማምተናል።
2: የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በበኩላቸው ከሶሪያ አቻቸው ጋር ዛሬ በጋራ በሰጡት ጋዜጣዊ መግለጫ ከአምባገነን አስተዳደር በኋላ የሕግ የበላይነት ሊተካ እንደሚገባ ሁሉም ሶሪያውያንም በአገራቸው የተሳትፎ እንዲኖራቸው ጥሪ አስተላልፏል።
5: Et la Syrie a besoin de tous ses enfants.
4: Soria እነዚህ ሁሉ ልጆቿን ትፈልጋለች እያንዳንዱም ታዲያ ቦታውን ሊያገኝ ይገባል ሶሪያን አንድ ማድረክ ግድ እንደሚላቸው ሁሉ ሀገር ጥሎ ለሸሹትም መጻይ እድላቸው ያለው እዚህ መሆኑን ማሳመኑ ይህ ያለምንም ጥርጥር ታላቅ ተግዳሮት ነው ይህን ለማሳካት እነተኛ የህግ የበላይነት አምባገነንነትን ሊተካው ይገባል ይህም ብቻ ነው አዲስቷ ሶሪያ ሊገነባና ብልጽግናን ሊያሰፍን የሚችለው
5: et la prospérité de cette dernière
2: የረጅም ጊዜ የሶሪያ መሪ በሽር አልአሳድ እንደ ጎርጎሮስ አቆጣጥር በ2024 ከስልጣናቸው ከተወገዱ በኋላ አንድ የምዕራብ አውሮፓ ሀገር መሪ ሶሪያን ሲጎበኝ ኢማኑኤል ማክሮ የመጀመሪያው ናቸው። በመጨረሻም የስፖርት ዜና። ባለም ዋንጫ የእግር ኳስ ግጥሚያ ወደ ሩብ ፍጻሜ ለማለፍ የመጨረሻ ሁለት ጨዋታዎች ዛሬ ይከናወናሉ። አፍሪካን ኮከሉ 10 አግራት መካከል እስከ አሁን ሞሮኮ ወደ ሩብ ፍጻሜ ያለፈች ብቸኛ ሀገር ስትሆን ግብጽ ወደ ሩብ ፍጻሜ ለማለፍ ከአርጀንቲና ጋር የተጋጠመች ነው ለጥቂት ጎል ሊቆጠር ነበር በአርጀንቲና ማለት ነው አሁን የሊዮኔል ሜሲ አርጀንቲና የሙሐመድ ሳላህ ግብጽን አሸንፋ ወደ ሩብ ፍጻሜ ተገባለች ሲሉ የገመቱ በርካቶች ናቸው ጨዋታው ተጀመረ 9ኛ ደቂቃ ላይ ነው አሁን ዛሬ ማታ ከሰዓታት በኋላ ደግሞ ስዊዘርላንድና ኮሎምቢያ ወደ ሩብ ፍጻሜ ለማለፍ ይፋለማሉ። የዛሬ ምሽት አሸናፊዎች በሩብ ፍጻሜ ፊታችን እሁድ ይጋጥማሉ። እስካሁን ወደ ሩብ ፍጻሜ ካለፉ ቡድኖች መካከል ሞሮኮና ፈረንሳይ የሚያደርጉት ጨዋታ በበርካቶች ዘንድ ከፍተኛ ግምት ተሰጥቶት ይጠበቃል። ከነገ በስቲያ ማታ ነው የሁለቱ ጨዋታ። የፊታችን አርብ ደግሞ ሌሎቹ የእግር ኳስ አያላን ስፔንና ቤልጅየም ይፋለማሉ። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ በቀይ ካርድ የተሰናበተ ያግራቸው ተጫዋች በትናንቱ ግጥሚያ እንዲሰለፍ ለማድረግ ረጅም እጃቸውን ዘርግተው ቢሳካላቸውም በቤልጅየም ግን ትናንት 4-1 ተቀጥቷል። የ41 ዓመቱ ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ነው በተባለበት ግጥሚያ ስፔን ፖርቹጋልን ትናንት በ91ኛው ደቂቃ ላይ 1-0 አሸንፋ ወደ ሩብ ፍጻሜ አልፋለች። እነ ክርስቲያኖ ሮናልዶን በሁለተኛ አጋማሽ ተቀይሮ የገባው ሚካኤል ሜሪኖ ባለቀ ሰዓት ጉድ አድርጓቸዋል። ብራዚልን 2-1 ያሸነፈችውና ነኔማር ጁኒየርን እንባራጨችው ኖርዌይ የፊታችን ቅዳሜ የነ ጁድ ቤሊንጋምና ሄሪኬን እንግሊዝን በሩብ ፍጻሜ ትገጥማለች። የግብ ቀበኛው ኤርሊንግ ሆላንድ ይጠብቃቸዋል። የአርጀንቲናና የግብጽ ጨዋታ ከተጀመረ 10ኛው ደቂቃ ላይ ነው። ይህ ዶቼ ቬለ ነው። አርማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ ሲሉም አክሏል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ዴ የተሰኘ መታሰቢያ ሰልፍ ከለከለ። በጎረቤት ታንዛኒያም ዛሬ ሰልፉ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ ሁለት ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። በሩብ ፍጻሜ ለማለፍ አርጀንቲናና ግብጽ የሚያደርጉት ጨዋታ 12ኛው ደቂቃ እየተቃረበ ነው። እስካሁን ምንም ግብ የለም። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: የዓለም ዜና ማንተጋፍቶ ስለሽን ያሰማን።
0: የዜና መጽሔት
1: ጠቅላይ ሚኒስትር አብይ አህመድ ህወሓትን መውቀሳቸውና ህወሓት የጦርነት ትንኮሳና ዝግጅት እያደረገ ነው ማለታቸው፣ የትግራይ ወጣቶችና የመብት ተሟጋቾች ስጋት፣ ስለ ምርጫ 2018 ሀገራዊ ምክክርና ስለ ኢኮኖሚ እድገት ጠቅላይ ሚኒስትር አብይ አህመድ ለምክር ቤት እንደራሴዎች የሰጡት ማብራሪያ፣ በሱዳኗ ስልታዊ ከተማ አልዑበይድ ውስጥ የተፈጸመው የመብት ጥሰት እንዲጣራ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ወይም ምክር ቤት መጠየቁ ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በየጊዜው ትግራይ ባሉ ኃይሎች ይፈጸማል ሲሉ ከሰሱ። በክልሉ ጦርነት እንዲፈጠር ሰፊ ፍላጎት እንዳለ የሥራ ዘመኑን ላጠናቀቀው ምክር ቤት ጠቅላይ ሚኒስትሩ ዛሬ በሰጡት ማብራሪያ ተናግረዋል። አብይ ለምክር ቤቱ የሰጡትን ማብራሪያ ተከታተለው ሸቴ በቀለ የሚከተለውን ዘገባ አጠናቅሯል።
6: በትግራይ ክልል ጦርነት እንዲፈጠር ሰፊ ፍላጎት መኖሩን ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ተናግረዋል። አብይ ጉዳዩን አነሱት አንድም የትግራይ ክልል ተመራጭ የሌለበት የህዝብ ተወካዮች ምክር ቤት ዛሬ ባካሄደው የመጨረሻ ስብሰባ ከአባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው።
3: በየቀኑ በርከት ያሉ ውጊያ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል።
6: የትግራይ ክልል ጉዳይ በምክር ቤቱ የተነሳው በፌደራል መንግስትና በህወሓት መካከለ ያለው ልዩነት በተካረረበት ወቅት ነው። በአሜሪካ ግፊት በአፍሪካ ህብረት አሸማጋይነት የተፈረመው ግጭት የማቆም ስምምነት ህልውና ጥያቄ ውስጥ በወደቀበት በዚህ ወቅት ጠቅላይ ሚኒስትር አብይ ብዙ ውጤት ያስገኘ የሰላም ስምምነት ሲሉ ጠርተውታል። አብይ በጥቅምት 2015 በተፈረመው ስምምነት ለትግራይ ክልል ጊዜያዊ አስተዳደር መቋቋሙንና ከ60 ሺህ ያላነሱ የቀድሞ ተዋጊዎች ትጥቅ ፈተው ከውትድርና በማሰናበት ከማህበረሰቡ እንዲቀላቀሉ ሙከራ መደረጉ በስኬት ከተጠቀሷቸው ጉዳዮች መካከል ናቸው። ጊዜያዊው አስተዳደር ፈርሶ ደብረጽዮን ገብረ ሚካኤል የሚመሩት ክልላዊ መንግስት መቋቋሙን ግን አልጠቀሱም። በስምምነቱ መፈረም ምክንያት አኩርፈዋል ያሏቸው ኃይሎች የጀመሩትን ትብብር ግን ጠቅላይ ሚኒስትሩ ለምክር ቤቱ አንስተዋል።
3: በርካታ ጥቅም ከማስገኘት በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል፣ ከእኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል።
6: አብይ ዛሬ ልትሳናባችሁ የህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በገደም ዳሜ የጠቀሱት የኃይል አሰላለፍ ከመንግስታቸው የሚፋለሙ ኃይሎች ያበጁትን ጽምዶ የተባለ ስልታዊ ጥምረት ነው። የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከጥቂት ቀናት በፊት ጽምዶ ታሪካዊ የጸረ ኢትዮጵያ ሴራ ተቀጥላ እንደሆነ ተናግረው ነበር። ፊልድ ማርሻሉ የጽምዶ ባለቤት ከኢትዮጵያ ጫንቃ ለመውረድ የተሳነው የግብጽ ገዢ መደብ ነው ሲሉ ወንጅለዋል። የፖለቲካና የጸጥታ ተንታኞች የህዝብ ለህዝብ ግንኙነት ተብሎ ለተጀመረውና ነፍጥ አንግበው ከኢትዮጵያ ፌዴራል መንግስት የሚዋጉ ኃይሎችን ሲያሰባስብ ለታየው ጽምዶ ህዝባዊ ወያነ ሓርነት ትግራይና የኤርትራ መንግስት ይሁንታ እንደሰጡ ያምናሉ። በቀጠናው የሚታየውን የኃይል አሰላለፍ በመጥረቢያ የመሰሉት ጠቅላይ ሚኒስትር አብይ ህወሓትና የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ የሌላ አካል አላማ እያስፈጸሙ እንደሚገኙ ወንጅለዋል።
3: ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው።
6: ለህወሓትና ለኤርትራው ገዢ ፓርቲ ጠቅላይ ሚኒስትሩ የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል የሚል መልእክት አስተላልፈዋል። የሚልካችሁ አካል መጠቀሚያ ያደርጋችኋል እንጂ ምንም ፋይዳ የለውም ሲሉ ተደምጠዋል።
3: እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም።
6: የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንት ካለው ጋር አይገናኝም ያሉት አብይ ግጭት ካለ ኪሳራው፣ ጥፋቱ ብዙ ሊሆን እንደሚችል አስጠንቅቀዋል።
3: ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለእኛ አይጠቅመን።
6: ህወሓት በፕሪቶሪያ በተፈረመው ግጭት የማቆም ስምምነት አፈጻጸም ረገድ የጠቅላይ ሚኒስትር አብይ አህመድን መንግስት አጥብቆ ይከሳል። ፓርቲው ከፌዴራል መንግስት ጋር ሊነጋገር የሚችለው በሶስተኛ አገር እንደሚሆን ለዩናይትድ ስቴትስ እንዳሳወቀ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በቅርቡ ተናግረው ነበር።
1: እሸቴ በቀለ ያጠናቀረው ዘገባ ነበረ። ለእግር ኳስ አፍቃሪዎች አርጀንቲናና ግብፅ የጀመሩት ግጥሚያ አሁን ወደ 17ኛው ደቂቃ ሆኗል። ግብፅ አንድ ጎል አስገብታለች፣ አርጀንቲና ዜሮ። በትግራይ ክልል ወጣቶችን አስገድዶ ወደ የወታደራዊ ማሰልጠኛ ጣቢያዎች ማስገባት ተጠናክሮ መቀጠሉን ቅድሚያ ለሰብአዊ መብቶች የተባለ አንድ የሰብአዊ መብት ተከራካሪ ድርጅት አስታወቀ። በመቀሌና አዲስ አበባ የሚኖሩ የትግራይ ተወላጅ ወጣቶችም ለዶች በለ በሰጡት አስተያየት አፈሳው ስጋት ውስጥ እንደከተታቸው ተናግረዋል። ዮሐንስ ገብረ እግዚአብሔር ተከታውን ዘገባ አጠናቅሯል።
7: ቦታው መቀሌ በተለምዶ ቀበሌ 05 እየተባለ በሚጠራው አካባቢ አስገዳጅ ወታደራዊ ምልመላውን በመቃወም ወደ አዲስ አበባ ለመጓዝ መናሃሪያ አካባቢ ካደሩበት ሆቴልና ከመናሃሪያው ውስጥ በአስገዳጅ ለወታደራዊ ምልመላ የተያዙ ወጣቶች በአውቶቡስ ተጭነው ሊሄዱ ሲሉ የአካባቢው እናቶች በኡኡታና ወደ መኪናው ድንጋይ በመወርወር ተቃውሟቸውን ማሰማታቸውን አንድ የመቀሌ ከተማ ነዋሪ ወጣት ለዶቼ ቬለ ተናግሯል።
8: ከተለያየ ቦታ የታፈሱ ወጣቶችን በአንድ ትምህርት ቤት እዛ ነው ተታጉረው የነበሩ ሌላ ትምህርት ቤት የሚባል ዘን ከዛ አውጥተው ሲወስዱት እናቶች እያለቀሱ ህጻናትም ሳይቀር ወጣቶችም ድንጋይ ይወረውሩ ነበር።
7: ይሁንና የእናቶቹ ጩኸትና ተቃውሞ ወጣቶቹን መታደግ እንዳልቻለ ወጣቱ አጫውቶናል። እሱም መሄጃ አጥቶ መጪውን የሚሆነውን በመጠባበቅ ላይ እንዳለ በማከል
8: በአሁን ሰዓት እኛ ወጣቶች መግቢያና መውጫ አጥተናል። ምክንያቱም በግዳጅ ወደ ወታደራዊ ስልጠና በግድ የታፈሰ ወጣቱ ስለሚሄድ ነው። በየሰፈሩ በየቤቱ በየ

0: አምስትም ስድስትም ሆኖ ምናምን በሼር ተከራይቶ ምናምን እየኖር ነው። ችግር ላይ የወደቀ ወጣት ነው ያለው። ምክንያቱም አብዛኛው ስራ የለውም፣ ድንገት የመጣ ነው።
1: በትግራይ አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሀገር ውስጥና የውጭ የሰብአዊ መብት ተከራካሪ ተቋማት በማስረጃ አስደግፈው እያወገዙት ይገኛሉ። በምርጫ ቦርድ እውቅና የተነፈገው ህወሓት የስራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ግን ድርጊቱን አልፈጸምንም ሲሉ በቅርቡ ለክልሉ መገናኛ ብዙሃን ተናግረዋል።
2: እዚ ናይ ግፋ ዝበሃል
3: አስገዳጅ ወታደራዊ ምልመላን አስመልክቶ ከተወሰነ ጊዜ ጀምሮ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የተለያዩ አካላት እየተስተጋባ ያለው ጉዳይ ፈጽሞ ከትግራይ ሁኔታ ጋር የሚሄድ አይደለም። ህወሓት የ50 ዓመታት ታሪክ ያለው ድርጅት ነው። አላማውን አሳምኖ ነው ህዝብን ከጎኑ የሚያሰልፈው። ስለዚህ ይህ አስገዳጅ ወታደራዊ ምልመላ የሚባል ነገር ሆን ተብሎ በትግራይ እየተካሄደ ያለውን ትግል ጥላሸት በመቀባት በትግራይ ሌላ ሽብር ለመፍጠር የሚደረግ የጠላት ዘመቻ ነው። ትክክል አይደለም። ህወሓት ከዚህ ቀደምም አስገድዶ አያውቅም፣ አሁንም አያስገድድም።
2: ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፍፍ።
1: እሳቸው ይህን ይበሉ እንጂ ከአንድ ወር በፊት በማስረጃ አስደግፎ ድርጊቱን ያጋለጠው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ግን ከሪፖርቱ በኋላም አፈሳው ተጠናክሮ መቀጠሉን ለዶቼ ቬለ ተናግሯል። የድርጅቱ ምክትል ዳይሬክተር አቶ መብርሄ ብርሃነ
4: በዚህ አንድ ወር ውስጥ ደግሞ ሁኔታዎች ተጠናክረው የቀጠሉበት ነው የሚታየው። ከዛም በኋላ ሞኒተር ለማድረግ ጥረት አድርገን ነበረ። የዛሬ አንድ ወር ሪፖርት ስናወጣ በብዛት ወደ ወረዳ ከተሞች፣ የገጠራማ አካባቢዎች ነበር በዋናነት። አሁን ግን በዋና ዋና ከተሞች ጭምር የአስገዳጅ ወታደራዊ ምርመራ እየተደረገ እንደሆነ፣ እንደዚሁም ደግሞ ወደ አዲስ አበባ የሚመጡትን ጭምር ሌሊት 11 ሰዓት ላይ ከባስ በማስወረድ ሁላ የግዳጅ ምርመራ እየተደረገ እንደሆነ ተጨባጭ የሆነ ማስረጃዎች ደርሰውናል ማለት ነው። ስለዚህ በአጠቃላይ ስናየው ምልመላው ተጠናክሮ የቀጠለበት ሁኔታ ማየት እንችላለን።
1: በተለያዩ የትግራይ ከተሞችና ገጠሮች አስገዳጅ አፈሳውን በመቃወም ተቃውሞዎች እየተካሄዱ እንደሆነና በተለይ በገጠር አካባቢዎች ወጣቶች በጫካዎች ለመኖር መገደዳቸውን አስተያየት ሰጪዎቹ አክለው ገልጸውልናል።
5: ዮሐንስ ገብረ እግዚአብሔር፣ እንደገና ለእግር ኳስ አፍቃሪዎች የግብፅና የአርጀንቲና ቡድናት ግጥሚያ ቀጥሏል። አርጀንቲና ፍጹም ቅጣት ምት አግኝታ ነበረ፣ ግን እውቁ ተጫዋች ሊዮኒድ ሜሲ የመታትን ኳስ የግብፅ በረኛ መልሷታል። ወደ ተከታዩ የዜና መጽሔት ጥንቅራችን እንለፍ። ኢትዮጵያ ውስጥ ባለፈው ግንቦት 24 2018 የተደረገው ጠቅላላ ምርጫ ጥቃት ሊሰነዘርበት ታልሞበት እንደነበረ ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ምክር ቤት አባላት አስታወቁ። ጠቅላይ ሚኒስትሩ ዛሬ ለምክር ቤቱ እንደራሴዎች በሰጡት ማብራሪያ እንዳሉት የኢትዮጵያ ምጣኔ ሀብት በተጠናቀቀው የበጀት ዓመት በ10.2% አድጓል። አገራዊ ምክክርን በተመለከተም ከምክክር ሂደቱ የሕገ መንግሥት ማሻሻያን እንደሚጠብቁ ጠቅላይ ሚኒስትሩ ተናግረዋል። የዛሬውን የምክር ቤት ስብሰባ የአዲስ አበባ ወኪላችን ስዩም ጌቱ ተከታትሎ ተከታዩን ዘገባ ልኮልናል።
6: ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ጥያቄ ተነስቶላቸው ማብራሪያ ከሰጡባቸው ጉዳዮች አንዱ ከአንድ ወር በፊት የተካሄደው የምርጫ ጉዳይ ይገኝበታል።
7: ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሀሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም።
6: በምርጫው በመራጭነት የተሳተፈውን ህዝብ በብልሃት ሀገር የማጽናት ልምዱን በመጠቀም ያሞካሹት አብይ በምርጫው ዴሞክራሲያዊነት ላይ ማብራሪያ በሰጡበት አስተያየታቸው ደግሞ በየምክር ቤቶቹ ተቃዋሚዎች እንዲወከሉ በማድረግ ረገድ የፓርቲያቸው ብልጽግና ሚና ጉልህ መሆኑን ጠቅሰዋል።
7: ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትም ቢሆኑ አድርገው በማያውቁት ልክ የብልጽግና ፓርቲ ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም። 15%ቱን ሙሉ በሙሉ የሚፎካከሩ ፓርቲዎች ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85ቱን እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን ተነታርከን ወስነናል።
6: በዛሬው የህዝብ ተወካዮች ምክር ቤት ማብራሪያ ወቅት ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች

0: ሀገሪቱን እየናጣት ይገኛል የተባለው ግጭት እውነተኛ መፍትሄ ለምን አይበጀለትም የሚለው ይገኝበታል።
1: ሀገራችን እግር ከወርች አስራ የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ትርጉም የለሽ ሂደት ሆኖ ያለ ውጤት ይበተናል።
0: በዚህና ተያያዥ ጥያቄዎች ላይ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከታች ጀምሮ ምክክር ተደርጎበታል ያሉት የሀገራዊ ምክክር ሂደቱ ልቀለል የማይገባና እድሉን ልንጠቀምበት የሚያስፈልግ ነው ሲሉ ገልጸውታል።
2: ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለን አሻሽላለን ያል ነው። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም።
0: በበጀት ዓመቱ የተመዘገበውን የኢኮኖሚ እድገትን በተመለከተ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ ከውጭ የሚገባውን ምርት በመተካት ረገድ በኢንዱስትሪው ዘርፍ ላይ ጉልህ ምርታ መምጣቱን ተናግረዋል። ከአገልግሎቱ ዘርፍም ወደ 9.8% እድገት መመዝገቡን አስረድተዋል። በምክር ቤቱ አባል ዶክተር ደሳለኝ ጫኔ በቀረበው አስተያየት ግን
1: መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሀዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም።
0: ጠቅላይ ሚኒስትር አብይ በዚህ ላይ በሰጡት ምላሽ ግን
2: እንደው ዛሬ በተቻለ መጠን ወንድሜን መናገር አልፈልግም፣ ግን የኤክስፖርቱን ያነሱት 11 ቢሊዮን ማለት ክቡር ዶክተር ደሳለኝ በኋላ ዳታ እንዲያዩ ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል?
0: የኢፌዴሪ ህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባው የ2019 በጀት ዓመት ረቂቅ ላይ ከተወያየ በኋላ የቀረበውን የ2.3 ትሪሊየን ብር በጀት በሙሉ ድምፅ አጽድቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: የምትከታተሉት ከዶይቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን ስልታዊ ከተማ አልኦቤድ ውስጥ የተፈጸመ ያለውን ጥሰትና በደሎች በአፋጣኝ ምርመራ እንዲደረግባቸው ጠይቋል። ምክር ቤቱ በከተማይቱ ውስጥ ከፍተኛ ጭካኔዎች ወደፊትም ሊፈጸሙ ይችላሉ ሲልም አስጠንቅቋል። አዜብ ታደሰ ዝርዝር ዘገባ አላት።
4: የመንግስታቱ ድርጅት የሰብአዊ መብት ምክር ቤት በያዝነው ሳምንት ሰኞ ይፋ ባደረገው መግለጫ ቢያንስ 330 የሱዳን ህጻናት በዚህ ዓመት የመጀመሪያዎቹ 6 ወራት በደረሰ የድሮን ጥቃት መሞታቸውን አሊያም ከፍተኛ ጉዳት እንደደረሰባቸው አስታውቋል። በሱዳን የሚገኘው የመንግስታቱ የህጻናት መርጃ ድርጅት ዩኒሴፍ ዋና ጸሐፊ ቬልደን የት እንዳሉት ህጻናት በቤታቸው፣ በመንገድ ላይ፣ በገበያ ላይና እንደ ትምህርትና ጤና አጠባበቅ ያሉ አስፈላጊ አገልግሎቶችን ለማግኘት ሲሞክሩ እየተገደሉና ጉዳት እየደረሰባቸው ነው። የሰሜን ኮርዶፋን ከተማ አልኦቤይድ ለሳምንታት በመሐመድ ሐምዳን ዳጋሎ በሚመራው በሱዳን ፈጥኖ ደራሽ ኃይል በድሮን ተደብድባለች። ጥቃቱ በአብዛኛው የተፈጸመው በኃይል ማመንጫ ጣቢያዎች፣ በውሃ ስርዓቶችና ትምህርት ቤቶችን ጨምሮ በሲቪል መሰረተ ልማቶች ላይ ያነጣጠረ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉቸረስ ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት መግለጫ በሱዳን እየተፈጸመ ላለው የሰብአዊ መብት ጥሰት ምርመራ እንዲካሄድ ወስኗል።
5: በአልኦቤድ ካለ ሁኔታ ጋር በተያያዘ ዛሬ ቀደም ብሎ በጄኔቫ የሚገኘው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የሱዳን ገለልተኛ ዓለም አቀፍ የእውነታ ፍለጋ ተልዕኮ በከተማዋና በዙሪያዋ የተፈጸሙትን ዓለም አቀፍ የሰብአዊ መብት ጥሰቶች አስቸኳይ ምርመራ እንዲያካሄድ የሚጠይቅ ውሳኔ በስምምነት አጽድቋል።
6: in and around that city.
4: በሱዳን የሚገኙት የሰባዊ ጉዳዮች ምክትል ዋና ጻፊ ቶም ፍሌቸር ከሱዳን ፈጥኖ ደራሽ ኃይላት ጀነራል መሐመድ ሐምዳን ዳጋሎጋ አልኦበይድን ጨምሮ በሱዳን እየተባባሰ ስለመጣው ግጭት በስልክ መወያየታቸውን የመንግስታቱ ድርጅት ቃል አቀባይ ትናንት በሰጡት መግለጫ አክለው ተናግረዋል። ሚስተር ፍሌቸር የሰባዊ እርዳታ ለሚያስፈልጋቸው ሰዎች ደህንነቱ የተጠበቀ መዳረሻ እንዲኖርና ለሲቪሎች ደህንነቱ የተጠበቀ እንቅስቃሴ እንዲኖር አስፈላጊ መሆኑን ለመሐመድ ሐምዳን ዳጋሎ በስልክ ነግረዋቸዋል። ከዚህ በተጨማሪም በሲቪሎች ላይ የድሮን ጥቃቶችና ህዝብ በሚተማመንባቸው መሰረተ ልማቶች ላይ ስለሚያሳድረው ተጽዕኖ ስጋታቸውን ለዳጋሎ ገልጸውላቸዋል። በጄኔቫ የተባበሩት መንግስታት የደቡብ አፍሪካ አምባሳደር ዛሂር ላሂር እንዳሉት ቀዳሚው ጉዳይ በሱዳን የውጭ ጣልቃ ገብነትን መቆጣጠር ነው።
6: Unless we deal decisively with the foreign interference of those who have an interest in fueling the conflict.
5: ግጭቱን ለማቀጣጠል ፍላጎት ያላቸው ሰዎች በፖለቲካ በገንዘብና በወታደራዊ ድጋፍ ድሮኖችን በማቅረብና በኪራይ ጦር መሳሪያን በማስተማራ ጭምር የውጭ ጣልቃ ገብነት አለ። ይህ በቆራጥነት ካልተቋቋምንና ካላስቆምን በስተቀር በሀገሪቱ የጦር መሳሪያ ድምጽን ውጤታማ በሆነ መንገድ ዝም ማሰኘት አንችልም። በዚህ ረገድ ሁሉንም ወገኖች ተጠያቂ ማድረግ አለብን። ወንጀላቸውን እንዲፈጽሙ የሚረዱና የሚያበረታቱ ሁሉ እኩል ተባባሪዎች ናቸው። ስለዚህ ይህ ለረጅም ጊዜ ሲካሄድ ለቆየ ግጭት ውሳኔው የበለጠ ጠንካራ እንዲሆን እንፈልጋለን።
6: Since this lies at the very heart of the prolonged hostility.
4: ከሚያዝያ 2015 ጀምሮ እየተካሄደ በሚገኘው የሱዳን ጦርነት ከ200 ሺህ በላይ ሰዎች እንደተገደሉ የግብረ ሰናይ ድርጅቶች ይገምታሉ። የሱዳን ብሔራዊ ጦርና የፈጥኖ ደራሽ ኃይል በሚዋጉባቸው ድሮኖች ባለፉት 6 ወራት ብቻ ከ1 ሺህ በላይ ሰዎች ተገድለዋል። በድሮን ከተገደሉት መካከል ደግሞ 60% የሚሆኑት የኮርዶቫን ግዛት ነዋሪ ህፃናት እንደሆኑ ዩኒሴፍ በሳምንቱ መጀመሪያ ባወጣው መግለጫ አስታውቋል። በሀገሪቱ በመካሄድ ላይ የሚገኘው ጦርነት የበለጠ ከተባባሰ ተጨማሪ ልጆች ለሞት ለአካል ጉዳትና ለመፈናቀል እንደሚጋለጡ ድርጅቱ አስጠንቅቋል። በተባበሩት መንግስታት መረጃ መሰረት በመላ ሱዳን 5 ሚሊዮን ህፃናት ተፈናቅለዋል። በሚሊዮኖች የሚቆጠሩ ልጆች ለረሃብ ሲዳረጉ እድሜያቸው ከ5 ዓመት በታች የሆኑ ከ825 ሺህ በላይ ህፃናት አስከፊ የተመጣጠነ ምግብ እጦት ገጥሟቸዋል።
3: አዘብ ታደሰ ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊ ዝግጅቶቻችን በቀጥታ እናልፋለን። ቀዳሚው ጤናና አካባቢ ነው። በኢትዮጵያ ትልቁ ሐይቅ ላይ የተንሰራፋው የውሃ ላይ ተክል ወይም ይዞታውን እያስፋፋ መቀጠሉን የአካባቢው ነዋሪዎች ይናገራሉ። ይህን የውሃ ላይ አረም ለማስወገድ ላለፉት ዓመታት ተደጋጋሚ ዘመቻዎች ተደርገዋል። ዛሬም ግን እንቦጭ የሚባለው አረም ጣና ላይ መባዛቱን እንደቀጠለ ነው። ዘላቂ መፍትሄ እንዴት ጠፋ? የለቱ የጤናና አካባቢ ዝግጅት ይህንን በተመለከተ የወጣ አዲስ የጥናት ጽሑፍን መነሻው አድርጓል። ሸዋ እየለገሰ እንደሚከተለው አጠናቅረዋለች።
7: ጤናና አካባቢ
8: የሳተላይት ምስል ወስደን ስናይ ወደ 75% በላይ መወገዱን ያሳያል። በተከታታይ የተነሱ የሳተላይት ምስሎችን ወስደን በመናይበት ጊዜ ቀስ እያለ ተመልሶ ከአመት በኋላ ወደ ነበረበት ቦታ መመለስ ብቻ ሳይሆን 18% በልጦ ነው ያገኘው።
9: ዶክተር ደሳለኝ ጫላ በኦስሎ ዩኒቨርሲቲ የስነ ምህዳር ተመራማሪና የምርምር አማካሪ ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ጣና ሐይቅን የወረረው የውሃ ላይ አረም ዛሬም መስፋፋት መቀጠሉን ማኞች ይናገራሉ። ይህን የውሃ ላይ አረም ለማስወገድ የተደረጉ ተደጋጋሚ ጥረቶች ፍሬ አላፈሩም። ለምን? ከሰሞኑ የወጣ አንድ ጥናት መፍትሄዎችን አመላክቷል። ለጥቂት ደቂቃዎች አብረን እንሁን። ጥናቱ እንደሚለው እንቦጭ የሚል ስያሜ የተሰጠው የውሃ ላይ አረም እርጥበትና ሞቃት የአየር ጠባይ ባለባቸው አካባቢዎች የውሃ አካላት ስነ ምህዳርን የሚጎዱ፣ አሳ ማስገርን የሚያደናቅፉ፣ የመርከብ ጉዞንና የኑሮ ዘይቤዎችን የሚያበላሹ ጥቅጥቅ ያሉ የውሃ ምንጣፎችን ይፈጥራል። ይህ ደግሞ ለውሃ የስነ ምህዳር ሀብት አደጋ ይፈጥራል። የእንቦጭ በኢትዮጵያው ትልቅ ሐይቅ ጣና ላይ መስፋፋትና አሳሳቢነቱ እየተገለጸ በተደጋጋሚ የማጽዳት ዘመቻዎች ተካሂደዋል። በዘመቻዎቹም ከፍተኛ ገንዘብና የሰው ጉልበት ፈሶበታል። ይህ ሁሉ ግን እንቦጭን በጣና ሐይቅ ላይ ከመስፋፋትና ከመንሰራፋት አላገደውም። ከሳምንታት በፊት ለህትመት የበቃው በሀገር ውስጥና በውጭ የሚገኙ 14 የዘርፉ ተመራማሪዎች የተሳተፉበት ከማስወገድ ባሻገር በሞቃትና እርጥብ የአየር ጠባይ ባለባቸው አካባቢዎች የውሃ ላይ አረምን በዘላቂነት ለመቆጣጠር የሚያስችሉ ስልቶች የተሰኘው ጥናት የእስከዛሬው ዘመቻ ሊሳካ ያልቻለበትን ምክንያት መርምሯል። ከጥናቱ ጻፊዎች አንዱ ዶክተር ደሳለኝ ጫላ እንደገለጹልን በተለይ ወደ 9 ሚሊዮን በጀት ተመድቦለት የተካሄደ አንድ ዘመቻ ይህን ጥናት እንዲያካሂዱ መነሻ ሆኗቸዋል።
8: ብዙ ዘመቻዎች ተካሂደዋል። ከነዚህ ዘመቻዎች በህዳር ታሳስ በፈረንጆቹ 2020 በእኛ 2013 የተካሄደው ከፍተኛ የሆነ ዘመቻ ነበር። ካልተሳሳትኩ ወደ 90 ሚሊዮን ኢትዮጵያ ብር ወጥቶበት አንዳንድ ዘገባዎች እንደሚያሳዩት 10,000-30,000 የአካባቢ ሰው ተሳትፎበት ለአንድ ወር ለ45 ቀን የፈጀ ዘመቻ ተካሂዶ ነበር። ያ ዘመቻ ከተካሄደ በኋላ ከ80-90% እንቦጭ ቀጣና ላይ መወገዱን ነው ዘገባው የሚያሳየው። የእኛ ጥናት አንዱ ያ ዘገባ ምን ያህል ትክክል ነው፣ በዛ ደረጃ የተካሄደ ዘመቻ ምን ለውጥ አመጣ፣ ያ ለውጥ ዘላቂ ነው ወይ፣ በዓለም ላይ በዚህ ደረጃ የተካሄደ ዘመቻ ስለሌለ ከዚህ ዘመቻ ምንድን ነው የምንማረው፣ እንቦጭ ችግር የሆነባቸው ሌላውም ዓለም ምን ይማራል? ይሄ ነበር ዋናው ዓላማ። የሳተላይት ምስል ወስደን ስናይ ወደ 75% በላይ መወገዱን ያሳያል። ያ ማለት ዘገባው ትክክል ነው። በተከታታይ የተነሱ የሳተላይት ምስሎችን ወስደን በምናይበት ጊዜ ቀስ እያለ ተመልሶ ከአመቱ በኋላ ወደ ነበረበት ቦታ መመለስ ብቻ ሳይሆን 18% በልጦ ነው ያገኘ ነው። ስለዚህ ውሃ ቅዳ ውሃ መልስ ነበር ማለት ነው ያ ዘመቻ። በሁለተኛ ደረጃ ያ ነገር ለውጥ ያላመጣበት ምክንያት ምን ሊሆን ይችላል? ለወደፊቱ ዘላቂ የሆነ መፍትሄስ በምን መልኩ ማምጣት ይቻላል? ያ ነው ቀጥሎ ያለው ዓላማ።
9: እንቦጭን ከጣና ሐይቅ ላይ ለማጽዳት በተለያዩ ጊዜያት የተደረጉ ጥረቶችን አንስተን አሁን የሚገኝበትን ሁኔታ የጠየቅናቸው አንድ የባህር ዳር ነዋሪ ዛሬማ ማን ስለ እንቦጭ ያወራል ካሉ በኋላ እንደውም ብሶበት ተስፋፍቷል፣ ባህር ዳር በአታ አካባቢም ደርሷል ሲሉ የአይን ምስክርነታቸውን ለዶች ቨለ ገልጸዋል። እንቦጭን በዘመቻ ለማጽዳት ቢሞከርም መልሶ የሚራባበት ምክንያት በዋናነት ውሃው ውስጥ ከበቂ በላይ ማዕድናት አሉ ማለት ነው ይላሉ ዶክተር ደሳለኝ። መፍትሄዎቹንም አያይዘው ይገልጻሉ።
8: አንድ በዛ መጠን ባጭር ጊዜ ውስጥ ማንሰራራት የሚችልበት ብቸኛው ምክንያት ሊሆን የሚችለው ውሃ ውስጥ ከበቂ በላይ ማዕድን አለ ማለት። ያ ነገር ደግሞ የውሃ መበከልን ነው የሚያሳየው። ስለዚህ ዘላቂ የሆነ መፍትሄ ለማምጣት የውሃውን ብክለት መቀነስ ብቸኛው አማራጭ ይሆናል ማለት። ስራው መሰራት ያለበት ጣና ላይ ብቻ ሳይሆን ሙሉ የጣና ተፋሰስ ላይ ስራ መሰራት አለበት። ሙሉ የጣና ተፋሰስ ስንል እያንዳንዱ ቦታ ጠብታ ውሃ ጅረት ሰርቶ ወንዝ ሰርቶ ጣና የሚደርስባቸው ቦታዎች ለምሳሌ በዚህ እስከ ሰሜን ተራሮች ይሄ ልማልሞን ይዞ እስከ ሚት ጉጉን ይዞ እስከ ቦሃይትን ይዞ እስከ ራፍደጅን ድረስ የሚዘልቀው ደቡባዊ ተራራ ሰንሰለትን ጨምሮ በዚህ በሰሜኑ ምስራቁ በኩል እስከ ጉና ድረስ፣ በምስራቁ በኩል እስከ ጮቄ ድረስ 15,000 ኪሎ ስኩዌር የሚያካለል ቦታ ላይ የተፋሰስ ልማት ስራ ተሰርቶ ወደ ሐይቁ የሚመጣውን የአፈር መሸርሸር፣ ወደ ሐይቁ የሚመጣውን በካይ ነገሮች መቀነስ ግዴታ ይሆናል። በሁለተኛ ደረጃ የእንቦጭን ባህሪ ራሱ በምናይበት ጊዜ አንዱ እንቦጭ እስከ 1,000 ዘር ሊያፈራ ይችላል። ሁለተኛ በምናስወግድበት ጊዜ ተሸራርፎ የሚቀረው እያንዳንዱ አካል ከዛ ተመልሶ ማንሰራራት ይችላል። ስለዚህ የውሃ ብክለት ባለበት ሁኔታ ውስጥ ተመልሶ የማንሰራራት አቅሙ በጣም ከፍተኛ ነው።
9: መልካም። እንግዲህ እንቦጭን ለማስወገድ የገለጻችሁበት መንገድ አለ፣ በዚህ መልኩ ይቻላል፣ ግን እንቦጭን መጠቀም ይቻላል የሚል ሀሳብም አላችሁ?
8: አዎ፣ አንዱ ምንድን ነው እንቦጭን ከሐይቁ ላይ ብቻ እንትን ማድረጉ በቂ አይደለም። ለምሳሌ ከእንቦጭ ሌሎች ቦታዎች ተሞክሮዎች አሉ። ቪክቶሪያ ሐይቅ ላይ፣ ወደዚህ ወደ ምዕራቡ አፍሪካ ላይ፣ ወደ ኤስያ ተሞክሮዎች አሉ። እነዚህ ተሞክሮዎች ምንድን ነው? ከእንቦጭ አሁን ለምሳሌ ባዮጋዝ መስራት ይቻላል፣ ወረቀት መስራት ይቻላል፣ ከእንቦጭ የተለያዩ የቤት ቁሳቁሶችን መስራት ይቻላል። ከምቦጭ ምን ከሰል ሁሉ ማብረት ይቻላል። ባዮቸር የሚባል ከሰል አለ። እነዚህ ነገሮች አንዴ ተሰርቶ የሚቆም ሳይሆን በተቋም ደረጃ እንደዛ አድርጎ ወደ ሀብት መቀየር ይቻላል። ወደ ሀብት ከቀየርን በኋላ እየሸጠን በቀጣይነት ለማስወገድ ለምናደርገው ስራ ሊያግዘን ይችላል። ኢኮኖሚካሊ አዋጭ ላይሆን ይችላል፣ ግን በተወሰነ መልኩ ያንን ነገር ሊያግዘን ይችላል።
9: የስነ ምህዳር ተመራማሪው እንደሚሉት እንቦጭ መጀመሪያ ይታወቅ የነበረው ደቡብ አሜሪካ ላይ ብቻ ነበር። በ19ኛው ክፍለ ዘመን መጨረሻ ገደማ ላይ ግን ፍሎሪዳ አሜሪካ ውስጥ ጥጥን የተመለከተ ጉባኤ በተካሄደበት አጋጣሚ ከደቡብ አሜሪካ መጥቶ እዚያ ላይ ለተሳተፉ ወገኖች በስጦታ መልክ መሰጠቱ እንደሚነገርም የኋላ ታሪኩን አጋርተውናል። ዶክተር ደሳለኝ ቀጠሉ።
8: ከዛ ተነስተው ወደ አውሮፓ፣ ወደ ግብጽ፣ ወደ ተለያዩ ሀገሮች ቀስ በቀስ እየተስፋፋ ነው እንትን ያለው። ያ ማለት መጤ ነው። ግን እንደ ጣና ባሉ ትልልቅ የውሃ አካላት ላይ ወራሪ መሆን ይችላል ወይስ አይችልም ነው ጥያቄው። ቀደም እንዳልኩሽ
9: ወራሪ ሆኖማ እያየን ሆኖ እኮ ዶክተር ደሳለኝ አካባቢውን በጣም አጥለቅልቋል።
8: አሁን እንግዲህ መጣበታለሁ ያንን ነገር። እንግዲህ የኛ መከራከያ ወራሪ ለመሆን በጭር ጊዜ ውስጥ ለመስፋፋት እና በጭር ጊዜ ለመውረር አስቻይ የሆኑ ነገሮች መኖር አለባቸው። አስቻይ የሆነው ነገር ምንድን ነው? ከበቂ በላይ ማዕድን ውሃ ውስጥ መኖሩ ነው። የውሃ ብክለት መኖሩ ነው። እና ብዙ ጊዜ እንደ ምሳሌ የማነሳው ነገር አለ። አሁን ለምሳሌ አንድ ሰው ሳምባውን ታሞ የሚያስል ከሆነ ሳሉ በሽታ አይደለም፣ ሳሉ ምልክት ነው። እንቦጭም እዚህ ጋር እንደ ምልክት ነው። ስነ ምህዳሩ ተበላሽቷል ብሎ እንደ አመላካች አይነት ነገር፣ ያ ነገር ብዙ ህይወትን ይጎዳል፣ አሳን ይጎዳል፣ ሁሉንም ነገር ይጎዳል። መንቀሉ ደግሞ ልክ ሳሉን እንደ ማከም አይነት ነገር አድርገን ያየ ነው። አንድ ሰው ሳምባውን ታሞ የሚያስል ከሆነ ሳሉን እስከ መጨረሻ ለማቆም ሳምባው ነው መታከም ያለበት። ለዛም ነው ሐይቁ መታከም አለበት እያልንለን። ሐይቁን ለማከም ደግሞ ሙሉ ተፋሰስ ላይ መሰራት አለበት።
9: ዋናው አሁን እናንተ የምትሉት ከአካባቢውም ነዋሪዎች ጉዳዩንም በቅርበት ከሚከታተሉ ወገኖች እንደተረዳሁት አንድ ሰሞን ይጠረጋል፣ በወሩ ይመለሳል ነው እና ይሄ አይነት ነገር እንዳይደጋገም ዘላቂነት ያለው ስራ እንዲሰራ ነው የእናንተ ጥናት የሚጠይቀው።
8: ልክ ነው። አንዱ እሱ ነው። አቋራጭ መንገድ የለም። ሙሉ ተፋሰስ ላይ ስራ ይሰራ። ይህም በዘመቻ የሚደረገው ነገር አንዴ ተደርጎ የሚከስም ሳይሆን በቀጣይነት የሚሰራ ስራ መሆን አለበት። ለምን? እንትኑም ሐይቁ ላይ በምናስወግድበት ጊዜ አሳዎች ለመራባት እድል ያገኛሉ፣ ብዝሃ ህይወቱ ለመመለስ እድል ያገኛል። ስለዚህ በቀጣይነት እያስወገዳችሁ ወደ ሀብትነት ቀይሩ። አንድ ሁለተኛ ደግሞ ሙሉ ተፋሰሱ ላይ ስራ ይሰራ፣ የተፋሰስ ጥበቃ ስራ ይሰራ።
9: በዚህም ቀስ በቀስ የሐይቁን የስነ ምህዳር ጤንነት መመለስ ይቻላል ሲሉም ይመክራሉ። ባለሙያው እንደሚሉት ይህ ከሆነ ደግሞ እንቦጭ በአጭር ጊዜ መንሰራራትና የመስፋፋት እድል አይኖረውም። ሂደቱ ግን 10ም ሆነ 20 አመታት ሊፈጅ እንደሚችልም ነው የገለጹት። ጣና ላይ ከፍተኛ ገንዘብ ተመድቦ በሰው ኃይልም ብዙ ከተደከመ በኋላ እንቦጭ አሁንም በውሃው ላይ ተበራክቶ መኖሩ ልፋቱን ሁሉ አልቦ ውጤት ማስቀረቱ ያሳሰባቸው ምሁራን ዘላቂነት ያለው ስራ እንዲሰራ ነው የሚመክሩት።
8: መወሰድ ያለበት ትምህርት በዘመቻ የሚሆን ነገር አለመኖሩም ሀብት ማባከን፣ የሰው ጉልበት ማባከን እንጂ በዘመቻ ለውጥ ማምጣት አይቻልም። አንቺም መጀመሪያ ላይ አንስተሻል። አንድ እሱ በትልቁ መወሰድ ያለበት ትምህርት ይመስለኛል። ለውጥ ለማምጣት ሙሉ ተፋሰስ ላይ ነው ስራ መሰራት ያለበት፣ ለጣና ብቻ ሳይሆን ሌሎቹም በዚህ ለተጎዱ ሐይቆች እነዚህ ሁለቱ ትምህርቶች መወሰድ አለባቸው። ስናስወግድም ደግሞ አንዴ በዘመቻ አስወግደን የምናቆመው ሳይሆን በቀጣይነት ነው ማስወገድ ያለብን። አስወግዶ መጣልም ሳይሆን ደግሞ ወደ ሀብት መቀየሩም አስፈላጊ ነው። ከዛ ውጪ በወረቀቱ ላይ የተሳተፉ ሰዎች በድጋሚ ላመሰግን እፈልጋለሁ።
9: የውሃ አካላትን ወሮ ስነ ምህዳሩን ለጉዳት የሚዳርገው እንቦጭ በአሁኑ ጊዜ ያን ያህል ትኩረት የተሰጠው አይመስልም። እሱ ግን መስፋፋቱን ቀጥሏል። የምሁራኑ ጥናት ሰሚ የሚያገኝ ከሆነ ስጋቱን ለጥቅም እንዲሁም ወደ ሀብት ምንጭነት መቀየር እንደሚቻል ይገመታል። አድማጮች ለሰጡን ማብራሪያ የስነ ምህዳር ተመራማሪው ዶክተር ደሳለኝ ጫላን በማመስገን ለዕለቱ ያልነውን በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
3: አውሮፓና ጀርመን ነው ተከታዩ ዝግጅት። የጀርመኑ ቀኝ ጽንፈኛ ፓርቲ አማራጭ ለጀርመን አኤፍዴ በጀርመንኛ ምህጻሩ ባለፈው ቅዳሜና እሁድ ባደረገው አመታዊ ጉባኤው ጀርመንን ለመምራት ዝግጁ መሆኑን አስታውቋል። በጀርመን ወቅቱን ያልጠበቀ ምርጫ መደረግ አለበት ሲልም ጥሪ አቀርቧል። ፓርቲው በመስራቅ ጀርመኗ ኤርፎርት ከተማ ጉባኤውን ያደረገው በ10 ሺዎች በሚቆጠሩ ተቃዋሚዎች ታጅቦ ነበር። የዛሬው አውሮፓና ጀርመን ዝግጅታችን የሚቀርብበትን ተቃውሞዎች ይቃኛል። ሂሩት መለሰ እንደሚከተለው አጠናቅረዋለች።
7: አውሮፓና ጀርመን
9: ከተመሰረተ ባለፈው የካቲት 13 ዓመት ያስቆጠረው ቀኝ ጽንፈኛው አማራጭ ለጀርመን በጀርመንኛው ምህጻር AfD የተባለው ፓርቲ እየተጠናከረ በመሄድ ላይ ነው። ከፓርቲነት እንዲሰረዝ በየጊዜው ክስ የሚቀርብበት የጀርመን የደህንነት መስሪያ ቤትም ክትትል የሚያደርግበት አማራጭ ለጀርመን ባለፈው ሳምንት ቅዳሜና እሁድ ባካሄደው አመታዊ ጉባኤ ላይ ደግሞ የመንግስት ኃላፊነት ለመውሰድ ዝግጁ መሆኑን አስታውቋል። ፓርቲውን እንዲመሩ ጉባኤው በከፍተኛ ድምጽ በድጋሚ የመረጣቸው አሊስ ቫይድል ይህን መልእክት ባስተላለፉበት በመስራቅ ጀርመኑ በኤርፎርት ከተማ በተካሄደው ጉባኤ ላይ ፓርቲያቸውን AfDን በጣም ጠንካራና ህዝባዊ ሲሉ ማወደሰዋል።
10: በጥቁር ቀይና ወርቃማ ብሔራዊ ቀለማችን ወክቱን ዳልጠበቀ ፌደራላዊ ምርጫ ያመራን ነው። እናም ለመንግስት ያለንን ጥያቄ እናስተላልፋለን። እኛ በጣም ጠንካራው ኃይል ነን። 30% ድምጽ ያለን የህዝባዊ ፓርቲ ነን። እና በመስራቅ ጀርመን ውስጥ በጣም ጠንካራው ኃይል ነን። እናስተዳድራለን። በጣም ለምንወዳት ለሀገራችን ኃላፊነት መውሰድ እንፈልጋለን።
9: በቅርብ ጊዜው የህዝብ አስተያየት መመዘኛ መሰረት ፓርቲው ከነባሮቹ ፓርቲዎች የላቀ ድጋፍ አስመዝግቧል። በዚሁ መሰረት AfD 27% የህዝብ ድጋፍ ሲያገኝ፣ በአንጻሩ ተጣምረው ሀገሪቱን የሚመሩት ነባሮቹ እህትማማቾቹ የክርስቲያን ዴሞክራት ህብረት CDU እና የክርስቲያን ሶሻል ህብረት CSU ፓርቲዎች 22%፣ እንዲሁም አንጋፋው የሶሻል ዴሞክራቶቹ ፓርቲ SPD ከመቼውም ጊዜ ዝቅተኛ የተባለ 12% የህዝብ ድጋፍ ነው ያገኙት። የኤርፉርቱ ጉባኤ ከዚህ ቀደሞቹ በተለየ ከስልጣን ሽኩቻ የራቀ እንደነበረ ተገልጿል። ጉባኤው የተካሄደው ፓርቲው በተለይ በሶስት ወሳኝ በሚባሉ ፌደራላዊ ክፍላተ ሀገር በሚካሄዱ ምርጫዎች ላይ ተስፋ በሰነቀበት ወቅት ላይ በመሆኑ ከወዲሁ የተተነበየለትን ድምጽ ሊያሳጡ የሚችሉ ውዝግቦችን በተሳካ ሁኔታ አስወግዶ ጉባኤውን ማካሄዱ ተነግሯል። ቫይድል ፓርቲያቸው ከወራት በኋላ መስራቅ ጀርመን የሚካሄዱ ምርጫዎች ላይ ሙሉ በሙሉ ትኩረት ማድረጉን ለጉባኤተኞቹ ተናግረዋል።
10: አንድ ግብ አለን፣ እሱም ጀርመን ነው። ያ ግብ ጥቁር ቀይና ወርቅ ነው። የትውልድ ሀገራችንንና የአባት ሀገራችንን ትክክለኛው መንገድ ላይ ማስቀመጥ እንፈልጋለን። ውድ ወዳጆቻችን፣ ሙሉ በሙሉ ትኩረታችን በመስከረም ወር በዛክሰን አንሃልትና በሜክልቡርግ ፎን ፖመር በሚካሄደው የክልል ጠቅላይ ሚኒስትሮችን በሚናቀርብበት የክልል ምርጫ ላይ ነው። በበርሊንም እንዲሁ።
9: የኤርፉርቱ የAfD አመታዊ ጉባኤ በ10 ሺዎች በሚቆጠሩ ተቃዋሚዎች ታጅቦ ነው የተካሄደው። ተቃዋሚዎቹ ጉባኤው ወደ ተካሄደበት ወደ ኤርፉርት ከተማ የሚወስዱ መንገዶችን በመዝጋት ተቃውሟቸውን ገልጸዋል። በሰራተኛ ማህበራት፣ በፖለቲካ ፓርቲዎችና በተለያዩ የሲቪል ማህበራት ድጋፍ በተካሄዱት በእነዚህ ተቃውሞዎች ላይ ከተገኙት መካከል አንዱ የተሳተፉበትን ምክንያት ሲናገሩ በጀርመን ወደ ቀኝ ሽግግር እንዲደረግ አንፈልግም፣ በዴሞክራሲያዊና ነጻ ማህበረሰብ ውስጥ መኖራችን እንዲቀጥል እንፈልጋለን ብለዋል። በጀርመን በአገር አቀፍ ደረጃ ጸረ ፋሺዝም አቋም የሚያራምደው ቪደርዜትስን የተባለው ማህበር አባልም ሌላው አንዱ የሰልፉ ተካፋይ ነበሩ። እርሳቸውም የAfDን አቋም አጥብቀው ይቃወማሉ።
10: ዛሬ እዚህ የምንገኘው የAfD ፓርቲ ጉባኤን ለማገድና ለመከላከል ስለምንፈልግ ነው። የAfD ፓርቲ የፋሺስት ፖሊሲዎችን ነው የሚያራምደው። በጎዳናዎች ላይ የጅምላ ማፈናቀልና ሽብርተኝነትን ይፈልጋል። ሆኖም በዚህ ጊዜ ግን አንድም እውነተኛ ችግር አይፈታም። ለሀብታሞች የሚጠቅሙ እንጂ ለተራ ዜጎች የሚሆኑ ፖሊሲዎችን አይከተልም። እኛ የቪደርዜስተን አባላት ሁሉም ሰዎች እኩል እድልና እኩል ደህንነት የሚያገኙበት ማህበረሰብ እንፈልጋለን። ለዚህም ነው ዛሬ እዚህ የምንገኘው።
4: በከተማይቱ ይካሄድ የነበረውን ተቃውሞ ለመቆጣጠር ከመላው ጀርመን የተውጣጡ ድጋፍ ሰጪ ኃይሎችን ጨምሮ በርካታ ቁጥር ያላቸው ፖሊሶችም ተሰማርተው ነበር። በፖሊስ ግምት በከተማይቱ በተቃውሞ የተሳተፉ ሰዎች ቁጥር ወደ 15000 ይጠጋል። ጉባኤውም ሆነ ተቃውሞዎቹ በሰላም መጠናቀቃቸው ለፖሊስ እፎይታን አስገኝቷል። ሁለቱ የፓርቲው መሪዎች አሊስ ቫይደልና ቲኖ ቹሩፓላ በድጋሚ የተመረጡበት አመታዊ ጉባኤ የተካሄደው በዛክሰን አንሃልት፣ በሜክለንቡርግ ፎርፖመርን እና በበርሊን። በመጪዎቹ ወራት የሚካሄዱ ምርጫዎች ውጤት ፓርቲው በሀገር አቀፍ ደረጃ ለሚመኘው ስኬት እገዛ ያደርጋሉ ብሎ ተስፋ በጣለበት ወቅት ላይ ነው። አልብሬሽት ፎን ሉክ በጀርመንና ዓለም አቀፍ ፖለቲካ ላይ የሚያተኩር የአንድ ወርሃዊ መጽሔት የፖለቲካ ተንታኝና አርታኤ ናቸው። ተንታኙ እንደሚሉት አማራጭ ለጀርመን አሁን በፌዴራል ክፍላተ ሀገር ደረጃ ለማስተዳደር ዝግጁ ነው።
11: Die AfD steht vor dem Durchbruch in Sachsen.
10: አማራጭ ለጀርመን AfD ወደ አዲስ ምዕራፍ ሊሸጋገር ተቃርቧል። በዛክሰን አንሃልት ለመጀመሪያ ጊዜ ክልሉ ለማስተዳደር ተዘጋጅቷል። እንዲሁም በፌደራል ደረጃ አንድ ሆኗል። ይህንንም በፌደራል ደረጃ በተካሄደው በፓርቲው ጉባኤ ማረጋገጥ ይፈልጋል። ስለዚህ አዲስ ምዕራፍ ላይ ደርሰናል።
4: የህግ ባለሙያና የፖለቲካ ተንታኝ ዶክተር ለማይ ፍራሽዋ በበኩላቸው አኤፍዴ ከሚያስመዘግበው ውጤት በመነሳት ህዝባዊ መሰረት አለው ማለት እንደሚቻል ገልጸው በዛክሰን አንሃልት መስከረም ላይ በሚደረገው ምርጫ ሊያሸንፍ ይችላል ተብሎ እንደሚጠበቅም ተናግረዋል። ፓርቲው እንደተጠበቀው በዚህ ፌደራላዊ ክፍለ ሀገር ካሸነፈ በርሳቸው አስተያየት በፌደራል መንግስትነት ኃላፊነት ለመውሰድ የሚያበቃ የመጀመሪያው ደረጃ ሊሆን ይችላል።
12: ጀርመንን ለመግዛት ዝግጁ ነን፣ ለዚህ የሚያበቃን የህዝብ ድጋፍ አለን ነው የሚሉት። በቱሪንጋ ውስጥ አብላጫ ድምጽ አላቸው። በዛክሰን አናልድ፣ በመክለንቡርግ ፎርፖርመን፣ በርሊን፣ ዛክሰን እነዚህ ክልሎች ውስጥ ከ40% በላይ የህዝብ ድጋፍ ስላላቸው ከተቀላቀሉ በኋላ የድሮ ምስራቅ ጀርመን ሀገሮች ውስጥ በአራቱ ክልል ውስጥ አብላጫ ድምጽ አላቸው። በሀገር አቀፍ ደረጃም ዛሬ የህዝብ ጥያቄ በሚጠየቀው ከክርስት ዲሞክራት ዩኒዮን የበለጠ ድምፅ እያገኙ በ7-8% እየበለጧቸው ነው ያሉት እና መስከረም በሚደረገው ምርጫ ዛክሰን አንሃልት ውስጥ ሚኒስትር ፕሬዚዳንት ይሆናል አፍዴ መሪ ተብሎ ስለሚጠበቅ በጉጉት የሚጠብቁት ነገር ነው። ምናልባት የመንግስት ኃላፊነትን ለመውሰድ በሀገር አቀፍ ደረጃ የመጀመሪያው ደረጃ የታፕ ነው የሚሉት በጀርመንኛ የመጀመሪያው ደረጃ ሊሆን ይችላል ወደ በርሊን ለመሄድና ክፍለ ሀገሮች ውስጥ ምርጫ ቢደረግ። እውነት ነው አፍዴ ትንሽ ሌሎች ሁሉ ዶሚኔት እያደረገ ነው። ህዝባዊ መሰረት የላቸው ማለት አይቻልም የሚሉት ህዝባዊ መሰረት አላቸው።
4: በተንታኙ በአልብሬሽት ፎን ሉካስ ታይድ ደግሞ አፍዴ በዛክሰን አንሃልቱ ምርጫ ተስፋ ብቻ ሳይሆን ስጋትም አለው።
11: ዲ አፍዴ ኢን ቡንድ
10: በፌደራል ደረጃ ያለው የኤፍዲ ፓርቲ በዛክሰን አንሃልት በሚታዩት ለውጦች ይደሰታል ይሰጋልም። የሚደሰተው በአንድ በኩል ይህንን ስኬት ስለሚፈልግ፣ በሌላ በኩል ትልቅ ፈተና እንደሚሆን በሚገባ ስለሚያውቅም ጭምር ያሳስበዋል። ገጽታቸው ላይ ብቻ ማተኮር የተጠናወታቸው የፓርቲውን አባላት ሳይጨምር ኤፍዲ በዛክሰን አንሃልት ባሉ ሰራተኞች እንኳ ማስተዳደር መቻሉ በጣም አጠራጣሪ ሆኖ አግኝቼዋለሁ። በዚህ ረገድ ኤፍዲ ምርጫውን ቢያሸንፍም እንኳ ግዛቱን በሚገባ ማስተዳደሩ መጀመሪያ ሊሳካለት ይገባል።
4: ዶክተር ለማ በዛክሰን አንሃልት ፓርቲው የሚያገኘው አብላጫ ድምጽ ከግማሽ በላይ ካልሆነ ከዚህ ቀደም በቱሪንገን ፌደራዊ ክፍለ ሀገር የገጠመው መደገሙ አይቀርም ብለዋል።
12: በእርግጠኝነት ዛክሰን አንሃልት አሁን ካለው ሁኔታ ተነስቼ መገመት የምችለው የመቀመጫዎቹን 50% እና 50 ሲደመር አንድ ካልሆነ በስተቀረ አሁን ዛክሰን አንሃልት ውስጥ ችግር ይፈጠርበታል ማለት ነው። ቱሪንጋ ውስጥ የተፈጠረው ችግር ይሄ ነው። ካለው መቀመጫ ውስጥ 50% ሲደመር አንድ ቁጥር ካላመጣ የክልሉ ፕሬዚዳንት መሆን አይችልም።
4: የፖለቲካ ተንታኝ አልብሬሽት ፎን ሉክ ወደፊት አፍዴ መንግስት የመመስረት እድል ሊያገኝ ይችላል ተብሎ የሚታመንባቸው ሁኔታዎች ሊኖሩ እንደሚችሉም ጠቁመዋል።
11: Wenn es der AfD gelingt,
10: ኤፍዲ የህዝብ አስተያየት መመዘኛ ቁጥሮች እንደሚጠቁሙት ኤፍዲ ከ40 በመቶ በላይ ድምፅ ማሟላት ከቻለም በሳራ ቫገን ክንሽት በሚመራው በቤስቪ ፓርቲ ድጋፍ መንግስት የመመስረት ሰፊ ድል እንዳለው አምናለሁ። ይህ ሊሆን የሚችለው ግን የፓርቲው መሪ ቫገን ክንሽት ከዚህ ቀደም ፍንጭ እንደሰጡት ፓርቲያቸው ፓርላማ መግባት ከቻለ ነው።
9: አብዛኛዎቹ የጀርመን ፓርቲዎች ከአይኤፍዲ ጋር ተጣምረው መንግስት መመስረትን ባይቀበሉም በመስራቅ ጀርመንም ሆነ በሌሎች የጀርመን ፌደራል ክፍላተ ሀገር ህዝቡ ለፓርቲው የሚሰጠው ድጋፍ እየጨመረ ሄደ እንጂ አልቀነሰም። አሁን ደግሞ ፓርቲው በጀርመን የመንግስት ኃላፊነትን ለመውሰድ መዘጋጀቱን አስታውቋል። ታዲያ ነባሮቹ ፓርቲዎች ሲያገሉት ህዝቡ ለፓርቲው የሚሰጠው ድጋፍ እየተጠናከረ የሚሄዱ ምክንያት ምን ይሆን? ዶክተር ለማ
12: አብዛኛው እነሱ የሚያደርጉትን አይዲዮሎጂ ፍጹም አምኖ ሳይሆን ምናልባት ያንቀላፉ ፖለቲከኞችን ለመቀስቀስ ገዢ ፓርቲዎች እንቅልፍ ሲወስዳቸው ተቃዋሚ ፓርቲዎች ናቸው የሚቀሰቅሱት። ነገር ግን ቢጮ ቢጮ እንቢካሉ አሁን እነተም ባለፉት 4-5 አመት ውስጥ አማራጭ ለጀርመን ቀደም ብሎ የነበረውን አረንጓዴ ቢጫ ቀይ ጥምር መንግስት ሆነ ያሁኑን ጥምር መንግስት እንዴት እንዳጣደፏቸው እንዴት አዲስ ህግ እንዲያወጡ እንዳስገደዷቸው የተወሰነው ነው ያህል መካድ አንችልም። ያ ማለት ምንድነው? ነክተው እንዲሰሩ አርገዋል፣ ስራቸውን እንዲወጡ አርገዋል። መራጩም ህዝብ የሚፈልገው ይሄንን እንጂ በእውነት ሙሉ ኃላፊነቱን በጀርመን ደረጃ ለአፍዴ ሰጥቶ የመንግስት ኃላፊነት ይሰጣል የሚል ይህንንም ያህል የህዝቡን የመምረጥ አቅም እስካሁን ባለኝ እውቀት መናቅ የለብኝም። ህዝቡ እንደዛ የሚያደርግ አይመስለኝም።
9: የጀርመን ቀኝ ጽንፈኛ ፓርቲ አማራጭ ለጀርመን መንግስት የመሆን ዝግጅትና ተግዳሮቶቹን የቃኘው የዛሬው ዝግጅታችን በዚሁ ያበቃል። ደህና ቆዩኝ።
3: የግብጽና የአርጀንቲና ብሔራዊ ቡድናት ግጥሚያ የመጀመሪያው ግማሽ በ45ቱ መደበኛ ደቂቃ ላይ ሌላ 5 ደቂቃ ተጨምሮ 50ኛው ደቂቃ ላይ አብቅቷል። ውጤት ግብጽ 1 አርጀንቲና 0። ተክላላው ዝግጅታችንም ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ በያላችሁበት።